ለፊት ለመት ይመት ሰዲት ለመት ተዘሶ ሹክደክስ ምንም ይችላል የካራባን ጉዳይ ሲነስ ሞሪታኒያ ወይ ለአሁን በሽ ገዚ ራዲያ ከዋህ